እሰይ ወደይ እንኳን ሐሳብ ልብኻ አስመረልካ እግዚአብሔር ያድስካ እዚ ድማ ጻሪናካ እዩ ወደይ ትለካ አዴኻ አዜብ ከረባ